0: ሰባሃው ምረን
1: ሰባሃው ምረን
0: ማሊስ
1: አብን ጀጅባይ ጂንን ጀንጥል ወዲሞ ለውይተም ለሞሰትል ሰባሃው ምረን እንዳት
0: ሰባሃው ምረና መማሙቢ ኹማሪ
1: አተማንዳ
0: ምረና ሙሪባ ማንሲሪ ሶላ